ሆኖን ዛሬም ባንደር አሰጋዮት ሳለን ምግባችንን የለታው ቀስተን ይቀርበለን የበደልንህም ቢኖር ወንድማችን የበደለን ነገር እንዳቅማችን ያም እንደነል ይቀር በጋሃንም አከፎሉማት አትጣለን አደነን እንጂ ከሞት ይችን መንግስት የማያገኛ ትልፈት